አፍ ያስከፍት ነበር ባቲን ሲጫወት ካላመናችሁ ተመሰለ ቅጥፈት እማኝ ነውና የዴስ የጠጅ ቤት ሎተሪ ደረሰው ቻንስ ማድረግ አይታጣማ ይለካ እኔ ዴስ የስቀርጥሎይ ጃማይካ ቡብ ማርሊ